ታቲ ሪ ጉዱላንጋ ሎቢን ጀቢ ቲዱዛ ኢሚማ ኢብይ ጂሪዝ ጾካጓ ጾጁጓ ኢሚ ይኖ ሰዋማ ማናቢ ፑፉዋዝ መጄ ትሪዝ ጾካጓ ባሴ ጾጁ ጾጁሙማ ዋዘቢ ጂሪዝማና ኢጂ ኢዝ ተሲ